ከቮት ለናውት www.radiofstefaafrikanpanama.com አስንገና ፈና ቆል ሊሱት ወረዋንጋ ጀነጀና ና ወረዋንጋ አዴ አው ተለ ራቶ ለፈ ማለፈ ingoma enandi ingoma elohlonze kret